ቻፋካቱ ከመልአረይ መነበለትካ ከመነበለትካ ለሐናኒት ወመነበለትካ ለቂንቀልአረይ ከመነበለትካ ወመነሻብካ ወመነአዳም ኩሉ ለሐናኒት ለአረይ አው ለዘውላ ከልሐናኒት ነሻብካ ወመነመስኡሊን ለናይካ ሰባህኩ መትካ ወመነመድርካ እክልአዙል ግልዳዩቱ ልብሉ ላኪን ካሊ መረት ይተክሸሻና ልብሉ እንደቀሸሽከና አፍገሮት ተሽዓቢቲ ቤ ልብሉ ንሪዩ ለሻብ ግል ፍከር ልሕደግ ሕደጉ ከራማት ግል ሓርድ ግረቢሁ ከሙሳ ፈግራ ምን ቤት ፍርዖን ወትረቢ ሸፋግሉ ወረቢ ምን ሙሳ ቀብላ ወለቀነቂት ምን ፍርዖን ወምና ሕኩመቱ ምነሰባ ሕኩመቱ ወሻዕቡ ወምድሩ ዘወለት ወሓቴ ወሮ ጭንቅዓማ ይተርፋ ወፍርዖን እብሓዲስ ልቡ ኣጽናዓ ولا شعب يتعلق من نمدرو قل فكرو من أرض مصر بحلت

ጫጮት እታዳም ወተን ዋይ ፈግረት ወጨበለ ምድር ጫጮት ገባ እትክለ አርደት መስር ወለሽ ሐረቲ በሽህሮም ጫጮት እግላምጾ ጀርበው ምናታ ይቀድረው ወለ ጫጮት እታዳም ወለን ዋይ አለት ከለሽ ሐረቲ እግል ፍርዖን እለ እድረቢታ ቤለው ወልብ ፍርዖን ጽንዔሁ አተላላ ወይሰማዮም ክመረቢ ቤለያ ወረቢ እግል ሙሳ ቤለዩ ፋንጎ ሐግዌሕ ወቀደም ፍርዖን ብጠር አስከ ነሃር እንደ ወርድ ወበሉ እሊ ለረቢ ለዓል ኑቱ ሻዕብዬ ሊጊሶ ሕደጎም እግል ልዕበዱኒ ወርሐዮቶም ምንተአቤ እትካ ውጠርካ ወሸዓብካ ወአብያትካ ጭንጫ ይሰልጥ አስከ አብያተ መስርይን ወለርድ ለዲቡ ሃለው እቡ ትትመላ ምናታ እታምዕል ለሃ አርደጊያሳ ለሻዕብዬ ነብራ አተስርር ከይታ ጭንጫ ይልሃሌ ካነ ረቢ እታአርደክ ከምአና ተአምር ሻዕብዬ ወሸዓብካ እግል እፈናቴቱ ወለ ምስትንክርላ ፋንጎሕ እግል ትትመምቱ ከረቢ ክምስሌሁ ወዳ ወለ ጭንጫ ቤት ፍርዖን ወአብያ ጠሩ እብዝሄ አታ ወአርድ መስር ኩሉ እበ አፍሰዳ ከፍርዖን ሙሳ ወሃሩን ትላከ ወቤለዮም ጊሰው እግል ረቢኩም ከራማት ካርሞ ወላኪን እትል በለድ ከሙሳ በልሳቱ ኪና እግልኒዴ ዋጅብ ይኮ ለመስርይን ካሮሞት እግል ረቢ ሞላይና ጠርኦ እንደ ልርኡና ንከርም እግል ርጀሙና እተባዶበት ምግያሰለ ሰምዕል እግል ኒጊስ ሐላና ወእግል ረቢ ሞላይና ከራማት እግል ንካርምቱ ክማ አመሬናታ ከፍርዖን ቤላ አነት ይጊሶ ሐድገኩም እግል ረቢ ሞላይኩም እተባዶበት ከራማት እግል ትካርሞ ላኪን ብዙሕ ይጠሪሞ አጊት ሸፎየ ከሙሳ ቤለዩ ክንፈገርኮም እንካን እንቱ እትረቢ እግል እድዔቱ ፋንጎሕ ለቂንጫ እግል ነውክ ምንካ ወምን ጣርካ ወምን ሻዕብካ ላኪን ካሊዋን ይጥቅሸሸና ዋርሐዮተ ሸዓብ እግል ረቢ ከራማት እግል ልክርም ይትቤ ወሙሳ ምን ፍርዖን ፈግራ ወትረቢ ድዓ ወረቢ ምን ሙሳ ቀብላ ወምን ፍርዖን ወምን ጣሩ ወሸዓቡ ለቂንጫ ወርካ ወኦሮማ ቂንጫ ይተርፈ ምኑ ወለሒን ላማ ፍርዖን ልባዝና ወለ ሸዓብ ይጠለቃ

ሓይሳ መተንስየትት መከለሲእሊ ክፋል ምነጽበጡ እፍሆም ወሰመረት ፋግራ ምግል ትግብኦ ንትመኒ ወክምዲ ማና እብ ተዕሊቓትኩም ወመክርኩም እግነትናፋዕ ውትሰኣላትኩም እግል ንብለስ ድሉያ ምሕና